ቀደመን እስያት አብ መቀበል ባህልን ክብርታትን ህብረተሰብ አብ ግደስ ለዘለው ብስለ አለክ ስራሐሉ ከምዝግባ በ18 ተናሐሰ አብ ሐሊብ መንተለ ንዞባይላ በረድ አብ ተኸይደ መዛዘሚ ስነ ስርዓት ተገሊጾ እቲ በቤት ጽፈታ ማመተ ዞባን ሰባ ተወዲቡ በመን እስያትን ህብረተሰብን ዝተላለወ ከነ አብ ብሄራ ብሊን በመተከር ያታዊድ ኮነ አባይትን አከራድና መርዓውትን ያታው መሳርሒታት ባህላው ስነ ጥበባው መሪት ከመሆነ ንተራን ቦታን መን እስያት አብ ህብረተሰብ ዘላለት ህስቶታት ዘጠቃለለ ነይሮም ሐላፊ ጀንፈር ሐማመት ዞባን ሰባ አቶ አዛዚ በረከታት ንትመደብ ንመዕዋት አብርክቶን ዝገበሩ ድሕር ምምስከን እቲ ዕላማ ኣብ ምሕዳራት ከባቢ ወሪድካ ውዳ ቤታት መን እስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከምዝኾነ ኣረድዮም ኣማሓዳሪት ንዞባ ዒላ በርዕድ ወይዘሮ ዓሻ ዓሊ ኖርቦ ገና እጥቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከምዝኾነ ገሊፃ ወኪል ኣማሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከምዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም ኣብ ዞባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ ይነፅር ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርነን ዝተኸየደ ኣስተምህራዊ ጎስጓስ ሓላፊ መርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝሰዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ኣቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይመኽ ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብ ተገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነጻ እዩ።

وحسنت هاجر بخمي مبل 35 عمت تصنبلنا صنعت اريترا صنعاتنا وحسنا فتحت زبل مريحتما عوشت هاجرن اريتراوان ابزركبلو هاجرات وصان كم وترو بعز ستافي حزبي بلعل دمقتن معارغن كم تصنبل زفلاتيو صنعاتنا وحسنا زبل نايلوم عمت تيما نمغلص اوري انجليزاو نايسنفت ተማራማሪ ቻርልስ ዳርዊን ዘዘኻኽር እዩ ዳርዊን ንሕጊ ፍልቀት ብቑዕ ይሰርር ድኹም ይጸንት ክብል ይገሊጽዎ ብኣገላልጹኡ ዝኾነ ህወታዊ ብብልጸቱ ብብቕዓቱ ተጻዋርነቱን ጽንዓቱን ይቀጻልነት ዘረጋግጽ ወዲ ሰብ ኣእምሮ ስለ ዝተዓደሎ ነዚ ባህርያዊ ሕግዚ ብመጠኑ ዝቕይር ዝምድናታቱ ኣብ ሓልዮትን ምንብባርን ከም ዝምስረት ዝገብር ማሕበራዊ ህይወት ባህልን ክብርታትን ከማዕብል ክኢል እዩ ይኹን እምበር እቲ ኣብ መንጎ ህዝብታትን ሃገራትን ዘሎ ውድድር ብዕምቆት ምስ ነስተንትኖ ዝማዕበለ መልክዕ ናይ ዝመሰረታዊ ሕጊ ተፈጥሮ እዩ ብቑዕ ይሰርር ድኹም ይጸንት ነዚ ኣብነት ዝኸውን ኩሉና ንፈልጦ ሓደ ጠቕሲ ክንጠቅስ ኣብ መፋርቕ ዝሓለፈ ዘመን ዳርጋ ኩለን ሃገራት ኣፍሪቃ ካብ መግዛእቲ ክላቐቓን ከለዋ ህዝቢ ኤሪትራ ንስለ ጂኦ ፖለቲካዊ ረብሓታት ርእሲ ሓያላን ኣሜሪካ ተባሂሉ መሰር ርእሰ ውሳኔኡ ተነፊግዎ እዩ እቲ ተግባር ፍትሓዊ ከም ዘይነበረ ኣብቲ ግዜ እቲ ፀሓፊ ጉዳያት ወፀኢ ኣሜሪካ ዝነበረ ጆን ፎስተር ዳላስ ተዛረቡ ቃላት ይምስክር ብዓይኒ ፍትሒ ርእቶ ህዝቢ ኤርትራ ብግምት ክኣቱ ይግባእ ነይሩ እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስታም ሓዛና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅንዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት ስለዚ ድማ ንረብሓ ሓያላን ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ ህዝቢ ኤርትራ ኣብቲ እዋን እቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዚ ዝኣመሰለ ዘይፍትሓ ውሳኒ ክኸውን ክኢሉ መበል 35 ዓመት ናፅነት ኤርትራ ኣብ ንዝክረሉ ቕንያት እምበኣር ነቲ ፅንዓትና ወሓስና ዝብል ቴማና ብመንፅር ዝሓለፍናዮ ታሪክ ክንርእዮን ከነስተንትኖን ኣገዳሲ እዩ ምክንያቱ ብመጠን ንድሕሪት ዝጠመትካዮ ኢኻ ንቕድሚት ትስጉም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይገበረ ንቕድሚት ክስጉም ዘለዎ ተኽእሎ ድሩት እዩ ብዙሕ እዋን መሰረት ዓወት ፈትሓዊ ዕላማ እዩ ይበሃል እዩ ብርግጽ ፈትሓዊ ዕላማ ሓደ ረቑሒ ናይ ዓወት ክኸውን ይኽእል እዩ ተዓዋትነት ናይ ዝኾነ ጉዳይ ፍትሓዊ ይኹን ዘይፍትሓዊ ዝውስን ግን ካልኦት ብዙሓት ረቑሒታት ኣለዉ ፍትሓዊ ዕላማ ዘለዎ ጉዳይ ብዝተፈላለየ ድኽመታት ክሰዓር ይኽእል እዩ ኣብ ታሪክ ዓለምና ነዚ ሓቂ እዚ ዘረጋግጽ ብዙሕ ኣብነታት ምጥቃስ ይከኣል እዩ ብኣንጻሩ ዓመፅ ኣብ ልዕሊ ፍትሒ ክዕወት ሳሕቲ ተኽእሎ ኣሎ ነዚ ዘረጋግጽ ኣብነታት እውን ውሑድ ኣይኮነን ኣብ ሰውራ ኤርትራ ተስፋዓወት ጭልምልም ዝበለሉን ናብ ደንደስ ስዕረት ምግምጋም ዝተራእየሉን ብዙሕ ፅንኩር መድረኻት ተሰጊሩ ኣብ መም መድረኹ ብብቕዓትን ብልፀትን ዘዕቢ ተበግሶ እንተዘይውሰድ ነይሩ ከዓ እቲ ታሪክ ብስዕረት እንተደምደመ ወይ ካልእ ምኾነ መሪሕ ውድብ ህዝባዊ ግንባር ብዘረጋገጾ ስነ ሓሳባውን ፖለቲካውን ብቕዓት ከምኡውን ነዚ ስነ ሓሳባዊ ዝተኸተሉ ዘካየዱ ሓያል ስራሕ ግን ሕቶ ህዝቢ ኤርትራ ንመሰር ርእሰ ውሳኔ ተደቕሶ እናተባህለ ክሰርርን ክሕይልን ነቲ ብዓበ ደረጃ ኣንጻሩ ዝነበረ ሚዛን ወተሃደራዊ ሓይሊ ቀይሩ ክዕወት ክኢል እዩ መሰረት ዓወት ህዝቢ ኤርትራ እምበኣር መሪሕ ውድብ ህዝባዊ ግንባር ፍትሓዊ ዕላማ ህዝቢ ኤርትራ ንምዕዋት ዝሃነፆ ብቕዓት ከምኡውን ህዝብን ተጋዳላይን ዘረኣዮ ዘይክማህ ጽንዓትን እዩ ጽንዓትና ወሕስና ዝብል ቴማ እምበኣር ህዝቢ ኤርትራ ኣብ ታሪኹ ንዝሓለፈ ጉዕዞ ብልክዕ ዘንጸባርቕ እዩ ህዝቢ ኤርትራ ፍትሓዊ ዕላምኡ ክዕወት ዝኽኣለ ብዘገርም ጽንዓት ስለ ዝተቓለሰ እዩ ኣብ ርእሲ ተመክሮ ሓርነታዊ ቓልስና ኣብ ትሕቲ ጽላል ናጽነት ዝሓለፍናዮ 35 ዓመታት እውን ነዚ ሓቂ ዝደጊሙ ኣድሚቕዎ ኣሎ ዓለም ናይ ረብሓን ውድድርን መድረኽ ምዃና ካብ ተመክሮና ንላዕሊ ምስክር የለን ኣብ ከምዚ ዓይነት ዓለማዊ ኩነት ሕብረተሰብ መሰረት ህላዊኡን ቀጻልነትን ካልእ ዘይኮነ ገዛእ ብቕዓቱን ጽንዓቱን እዩ ብዘይክኡ ውሕስነት የብሉን ብዘይብኡ ኣብ መንደቕ ዘይብሉ ቀጽሪ ከም ምንባር እዩ
ምክንያቱ ስንፍ ዝበለ ወይ ብቕዓት ዝጎደሎ ዘናሕስየሉ ወይ ደንጊፁ ዝነሕፎ የለን። ብርግፅ ድማ ህዝቢ ኤርትራ ኣብዝ ሓለፈ 35 ዓመታት ካብቲ ናይ ግዜ ሓርነታዊ ቃልሲ ዘይንእስ ንብቕዓቱ ክፍትን ንፅንዓቱ ከማህምን ዝተዳናደነ ብዙሕ ተፃብኦታት ይገጢምዎ። እቲ ኣብ ሓርነታዊ ቃልሱ ዘማዕበሎ ክብርታት ስነ ኣእምራዊ ብልፀትን ፅንዓትን እንተዘይውንን ከዓ ነዚ ከቢድ ተፃብኦታት ዘሰጊሩ ዳግማይ ብኣንፀባራቂ ዓወት ክወፅእ ኣንበይምኽኣለን። ነዚ ታሪካዊ ሓቅታት እዚ ምዝካርን ምስትንታንን ዘድለየ ኣብ ሕሉፍ ታሪክ ንምንባር ኣይኮነን። ሕሉፍ ታሪክ ምስትውዓል ዘድሊ ሓድሽ ታሪክ ንምስራሕ ድራኸ ስለ ዝኾነ እዩ። ምክንያቱ ሕብረተሰባት ወትሩ ኣብ ቃልሲ እዮም ዝነብሩ። ቃልሲ ንዝሓሸ መጻኢ ዘቋርፅ መስራሕ ኣይኮነን። ናዚ ሕጂ ዘሎ ወለዶን መጻኢ ወለዶታትን ቃልሲ እንታይ እዩ እንተዳኢልና ነቲ ብፅንዓት ዝተዋሕሰ ሃገር ሕጂ እውን ብኩሉ መዳይ ምድልዳሉ እዩ። ህልው ኩነታት ዓለምና ዝነግረና መልእኽቲ እንተሎ ንስ እዩ። ከምቲ መንእሰያት እዋን ሓርነታዊ ቃልሲ ብልዑል ስነ ኣእምራዊ ብቕዓት ነቲ ፅንኩር መድረኽ ዝበቕዕዎ መንእሰያት ናይዚ ግዜ እዚ እውን ከም ተረከብቲ ሃገር መጠን ኣብ ምውሓስ ድሕነትን ቀፃልነትን ሃገር ንቑሓት ብቑዓትን ብሉፃትን ክኾኑ የድልየና። ነዚ ብልፀት እዚ ንምውናን ድማ ነቲ መሰረትናን ምስጢር ብልፀትና ዝኾነ ሃገራዊ ክብርታትን መትክላትን ምኽታል የድሊ። ፅንዓትና ዋሓስና ክንብል ንከለና ፅንዓት ሓደ ካብቶም ጎሊሖም ዝጥቀሱ ክብርታት ስለ ዝኾነ እምበር ህዝቢ ኤርትራ ኣብ ነዊሕ ቃልሱ ብዙሕ ወርቃዊ ክብርታት ክኸስኩስ ዝኽኣለ ህዝቢ እዩ። በዚ ክብርታት እዚ ድማ ኣብ መንጎ ኩሉ ክፋላት ሕብረተሰብ ኤርትራ ብዘያፈላለይ ሃይማኖት፣ ፆታ፣ ቀቢላ፣ ቋንቋ፣ ባህልን ማሕበራዊ ቦታን ልዑል ስኒትን ጥምረትን ብምንዳቕ ኩሎም ዜጋታት ከም ዕላማ ዝወስድዎ ዝኣምንሉ ዝምርሕሉን ዝከላኸልሉን ዝስውኡሉን መትክላት ብምምዕባል ብመንነቱ ዝሕበን ኣብ ገዛ ሰብኣዊ ኣቕሙ ልኡል ምትዕማን ዘለዎ ብርቱዕ ህዝባዊ ስነ ኣእምሮ ክፈጥር በቂዕ እዩ። ነቲ ዓለም ዘይከኣልን ዝበለቶ ቃልሲ ኣንጻር ርእሲ ሓያላን ከም ዝከኣል ዝገበረ ትሕቲ መሬት ክቕበር ዝተፈርደ ህዝባዊ መሰል ካብ መዓሙቕ ኣውፅኡ ኣብ በሪኽ ዝፋን ዘንበረ ረቂቕ ሓይሊ ነዚ ሃገራዊ ክብርታት እዚ እዚ ኣብ ነዊሕ ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ንህዝቢ ኤርትራ ንናፅነት ኣብቂዕዎ ጥራይ ዘይኮነ ድሕሪ ናፅነት እውን ናብ ተረካቢ ሕድር ወለዶ ብምስግጋር ንህንፀት ስልጡን ሃገር ድልድል መሰረት ኣንፂፉ እዩ። ረዚን መስዋእቲ ከፊላ ሓርነታ ዝተጓናፀፈት ኤርትራ ብናፃ ፖለቲካዊ መስመርን ሕርያን ብሰብኣውን ሃገራውን ክብረት ብመንፈስ ርእሰ ምርኮሳ ብኣርኣያነት እትጥቀስ ሃገር ክትከውን ዘብቅዓ እቲ ኣብ ፅንኩር ቃልሲን ናፅነትን ልዑላውነትን ዝተመልመለ ኣብ ኩሉ መዳያት ሓርነት ውሳኔ ዘፍቅር ኩነታ ኣእምሮ ህዝባን መሪሕነታን እዩ። ሳላዚ ገድለኛ ኩነታ ኣእምሮ እዚ ኤርትራ ምእንቲ ጥዑም ግን ግዜያዊ ፍታሕ ኢላ ፖለቲካዊ ናፅነታ ዘግዲ ኣቋራጭ መንገዲ ሕረየትን ሓቅን ፍትሕን ዝጠልቦ ክቡር ዋጋን ምፅማምን ክትከፍል ወትሩ ቅርብቲ ብምዃና ማዕበላት ሽርሕን ተፃብኦን ውዲትን ብድሆን ክንዲ ዝተኸመሮ ይኮመር ካብቲ ፀኒዓ ዝሓዘቶ ነፃ መስመር ከንደል ህፃ ኣይከኣለን። ህዝብን መንግስትን ኤርትራ ልክዕ ከም ናፅነት ቁጠባዊ ሓርነት እውን ብዕዮን ፃዕርን እምበር ብልግሲ ዝርከብ ማንና ከምዘይኮነ ብምእማን ንፖለቲካዊ ይኹን ቁጠባዊ ፅጋዕተኝነት ኣይፋል ብምባል ነቲ ሓቀኛ መንገዲ ክብረትን ብልፅግናን እዮም መሪፆም። ፅንዓት ብኣጋጣሚ ዝኽሪ ናይዛ ክብርቲ ዕለት ናፅነት እምበኣር ነዚ ሓቂ እዚ ደጊምና ብዕምቀት ብምስትንታን እቲ ኣብ ነዊሕን መሪርን ሓርነታዊ ቃልስን ናይ ድሕሪ ናፅነት ጉዕዞናን ዝተሃንፀ ምስጢር ሓይልና ብቕዓትና ብልፀትና ዝኾነ ባህልን ክብርታትን ብቐልጻልነት ንምዕቃቡ ንምምዕባሉን ምድልዳሉን ቃልና ንሐድስ። መጽሔት መንእሰይ ቁጥሪ 88።

ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ እዩ ዝብል ነይሩ? እዚ ኣብ ጋዜጣታት ኣብቲ ግዜ እቲ ዝነበረ ጋዜጣ ይኹን ከምኡውን ብተቓለስቲ ዝግበር ዝነበረ ካብ ዶኩመንታት ዝወፀ ፅሑፋት እዩ ኣብ ጋዜጣ ሓዳስ ኤርትራ ይወፅኡ ዘሎ። ስለዚ ከም ዘለዎ ኮነንብቦ ኢና። ኣብ መሓዳሪ ኣውራጃ ተሰነይ ብ8 መስከረም 1961 ዝፀሓፈ መልእኽቲ ሓምድ ናብ ሽፍትነት ከም እተመልሰን እናቱ ጉጅለ ኣብ ሃደም ደሚ ድኳን ከም ዝዘመቱን ብዕለት 3 ሰብተምበር 1961 ሓበሬታ በፂሕና ኣሎ። ጋዜጣ ዘመን ብዕለት 18 ግንቦት 1961 ናብ ዘውፅኦ ዜና ኣብ ኣልኣዝሃር ዝበሃል ኤርትራውያን ተምሃሮ ነቲ ኣብ ካይሮ ዝርከብ ኤምባሲ ኢትዮጵያ ብምጥቃዕ ኣብኡ ዝነበረ ዶኩሜንታት ብምቅፃል ሓንቲ ንብረት ናይቲ ኤምባሲ ዝኾነት ኣውቶሞቢል እውን ኣቃፂሎም። ጋዜጣ ሓዳስ ዘመን ብዕለት 26 ወርሒ ሰብተምበር 1961 ማለት ወርሒ መስከረም ድሕሪ 25 መዓልቲ ምጅማር ብረታዊ ቃልሲ ሒዛቶ ዝወፀት ቀዳማይ ዜና ሓመድ እድሪስ ዓወተ 10 ዝልጎሙ ኣብ ዓሸራ ብረት ዓጢቑ ካልኦት ማንኪር ዝተባህለ ብረት ዝዓጠቑ 22 ዝኾኑ ሰባትን ገለ ብረት ዘይዓጠቑን ሒዙ ኣብ መንጎ ቁርደትን ኬሩን ኣብ ዝርከብ ከባቢታት ካብ ሕጊ ወፂኦም ይንቀሳቀሱ ከም ዘለዉ ካብ ምምሕዳር ፖሊስ ኤርትራ ኣብ ኣስመራ ዝረኸብናዮ ሓበሬታ ኣፍሊጡ። እዚ ጉጅለ እዚ ካብ ሕጊ ከም ዝወፀ ምስተፈልጠ ኣብ ዝቐልጠፈ ግዜ ኣብ ትሕቲ ቁፅፅር ንምውዓሉ ዝኣክል ሓይሊ ፖሊስ ተዋፊሩ ይከታተሎን ይሃድኖን ኣሎ። እቶም ሸፋቶ ዓጢቆሞ ዘለዉ ብረት ናይ ቀደም ስለ ዝኾነ ኣሲርካ ናብ ፍርዲ ምቕራቦም ዘፀግም ከም ዘይኮነ ፖሊስ ኤርትራ ፍሊጡ ይብል መሊሱ ጋዜጣ ዘመን ድሕሪ 1 ወርሒ ብዕለት 26 ወርሒ 1961 ኣብ ኮለላ ዝነበሩ ፖሊስ ነቁጣ ባሮንቱ ዝሓለፈ ሰሉስ ዕለት 24 ወርሒ 1961 ካብ ሕጊ ዝወፁ ሓመድ እድሪስ ዓወተን ሰዓብቱን ንምህዳን ኣብ ዝተንቀሳቀሱ ኣብ ጥቓ ኬሩ ውግእ ኣካይዶም። ኣብቲ ውግእ ንዓብዱ ፋይድ ክወግእዎን ክማርኽዎን እንከለዉ ምንሽር ዝዓይነታ ብረት ምስኡ ረኺቦም። ከምኡ ውን ኣባላት ፖሊስ ሓመድ እድሪስ ዓወተ ዓጢቕዋ ዝነበረ ብረት ምስ 43 ጠያየት ረኺቦም ኣለዉ። ዓብዱ መሓመድ ፋይድ ንኬሩ እናተወስደ እንከሎ ኣብ መንገዲ ከም ዝሞተ ተፈሊጡ ኣሎ። ኣባላት ፖሊስ ነቶም ዝሃደሙ ሸፋቱ ይከታተልዎም ኣለዉ። ጋዜጣ ዘመን ብ3 ወርሒ 12/1961 ናይ ዝተኸየደ ግጥም ፖሊስን ተጋደልትን ዜና ኣብ ናይ ዕለት 6 ወርሒ 12/1961 ሕታሙ ገለ ፀረ ሕጊ ሰባት ሓደ ወፃእተኛ ዝውንኖ ኣብ ወረዳ ባረንቱ ኣብ ጋሽ ጉርጉጂ ኣብ ዝተባህለ ቦታ ዝርከብ ሕርሻ ኣዕንዮም ኣባላት ፖሊስ ኣብቲ ቦታ ፍፃመ ምስ መፁ እቶም ካብ ሕጊ ዝወፁ ባእታታት ቃበት ኣብ ዝተባህለት ቦታ ኣብ ዱር ተሓቢኦም ፖሊስ ኣብቲ ዝተሓብእዎ ቦታ ይመፅዎም ከም ዘለዉ ምስ ፈለጡ ቀዲሞም ተኽሲ ብምኽፋት ንሓደ ኣደም መሓመድ ዝተባህለ ኣባል ፖሊስ ብጥይት ወቂዖም መውጋእቱ ብርቱዕ ስለ ዝነበረ ሽዑ ንሽዑ ሂወቱ ሓሊፉ 4 ብፆቱ ከዓ ቀሊል መቕሰልቲ ኣጋጢምዎም። ፖሊስ ብወገኖም መሓመድ ኤራ ሙሳ ዝተባህለ ዒድ ኢብራሂም ዝዓዱ ብን ዓረማዊ ናታብ ብጥይት ወጊኦም ምስ ኣልቢኒ ዝዓይነታ ብሮትን 45 ጣይቱን ማሪኾም ኣለዉ ይብል ጋዜጣ ዘመን ኣብ ናይ ዕለት 11 ወርሒ 11/1992 ሕታማ ኣብ ዓውሓ ኣልገደም ናይ ዝተኻየደ ውግእ ዜና ኣብቲ ውግእ ነቶም ካብ ሕጊ ዝወፁ ዝሃድና ዝነበራ 2 ናይ ኮለላ ጉጅለታት ፖሊስ ተሳቲፈን ናይቶም ሸፋቱ ብዙሒ 15 ከም ዝበፅሕ ሓበሬታ ፖሊስ ኣረጋግፅ። እተን 2 ናይ ኮለላ ጉጅለታት ፖሊስ ምስቶም ፀረ ሕጊ ኣብ ዝገበርኦ ውግእ ኢብራሂም መሓመድ ሲኒ ዝተባህለ ሽፍታ ተቐቲሉ ሳልሕ መሓመድ ሓሰን ዑስማን እድሪስ ሓጅን ሙሳ መሓመድ ሙሳን ዝተባህሉ ሸፋቱ ከዓ ድሕሪ ምውግኦም ተማሪኾም። ካብ ፖሊስ ከዓ ሳልሕ መሓመድ ዝተባህለ ኣባል ፖሊስ ኣውራጃ ቁርደት ሞይቱ። ጋዜጣ ዘመን ኣብ ናይ 7 ወርሒ 4 1962 ሕታማ ዝዘርግሓቶ ዜና ኣብ
ባላጊንዳ ቢታማ ከባበ ተሰነይ በርባዕተ ኣፕሪል 1962 ናይ ዝተኻየደ ውግእ ዜና። ኣብዚ ውግእ እዚ ሓይሊ ፖሊስ ኢብራሂም ኣሕመድ መሓመድ ዓሊ ዳልብን ዝተባሃሉ ክልተ ካብ ሕጊ ፅዎ ዝሸፋቱ ቀቲሉ። ምስ ኢብራሂም ኣሕመድ ሕመድ ሓደ ነዊሕ ሕብረት ምስ 37 ጣየቱ ከዓ ተረኺቡሎ። ኣብዚ ውግእ እዚ ኣባል ፖሊስ ሰንበል ዝኾነ ኣደም ሓሰን ሞይቱ። ዓወተ ብረታዊ ቃልሲ ምስ ጀመረ እድሪስ መሓመድ ኣደም ነቲ ኣብ ሶማል ዝነበረ ዓርኩ ዑስማን ሳልሕ ሳበ ብደብዳቤ ኣበሰሮ። ዑስማን ሳልሕ ሳበ ከዓ ብ7 ወርሒ 11/1961 ካብ መቓዲሾ ናብ እድሪስ እዚ ስዕብ መልሲ ሰደደሉ። ዓወተ ኣብ ምዕራባዊ ቆላ ምንቅስቓስ ከም ዝጀመረ ምስ ፖሊስ ኩናት ገጢሙ ሰብኣዊ ክሳራታት ከም ዘውረደሎም ብዝሕን ኣይቶም ናብ ሜዳ ዝወፁ ተቓልስቲ ኣስታት 4,000 ከም ድበፅሕ ይኹን እምበር ናይ ዕድቂ ዋሕዲ ከም ዘለዎም ከምኡ ውን ዓወታቶም ብረድዮን ናይ ምቅላሕ ፀገማት ከም ዘለዎም ካብ ደብዳቤኻ ክርዳእ ክኢለ ኣለኹ። እዚ ኩሉ ተስፋ ዝህብ ሓበሬታታት እዩ። እንተ ንብዝሕቶም ተቓልስቲ ብዝምልከት እቶም ሓበሬታ ዝሃቡካ ዘጋነንዎ ይመስለኒ። ብዝኾነ ግን ንተቃወሞ በረኻ ምውፅኦም እምብዛ ዝሐጎስ እዩ። ምትብብዖም ከ ኣገዳሲ እዩ። ንስኻ ዝከኣለካ ፃዕሪ ግበር። ኣነ ብወገናይ ኣብ ዘለኽዎ ቦታ ኮይነ እንታይ ክገብር ከም ዝኽእል ክሕብረካ እ ካብ 9-14 ሚያዝያ 1962 ኣዛዚ ፖሊስ ኣውረጃ ባርካ መጀር ጎይቶኦም ገብረዝጊ ኣብ ሃይኮታ ባሮንቱን ኬሩን ካልእ ቦታታትን ንህዝቢ ናይ ዘካየደ 5 ኣኼባታት ደቃይቕ ዝሓዘ 15 ገጻት ዘለዎ ሰነድ ንትሕዝቶ መግለፂኡ ከምዚ ዝብል ኣስፊርዎ ይርከብ። ከምቲ ኩልኩም እትፈልጥዎ ሓመድ መራሒ ሸፋቲ እዩ ነይሩ። ንሰበስልጣን እንግሊዝ ኢዱ ምስ ሃበ ከዓ ኣብ ገርሰት ነብሱን ጥሪቱን ንምሕላው 4 ብረ ተዋሂብዎ። ቁሩብ ፀኒሑ ኣብ ገርሰት ሸቃ ዝተባሃለ ንኽምዝምዝ ናብ ሰበስልጣን ሕቶ ቅሪቡ ነይሩ። ሕትኡ ምስ ተነፅገ ንተፀዋዕቲ ቀቢላታት ናዝራት ከም ጠንቂ ምንፃጉ ገይሩ ኣቕሪብዎም። ድሕሪዚ ሓምድ ናብ ናይ ሽፍትነት ክምለስ ይደሊ ከም ዘሎ መንግስቲ ክርዳእ ክኢሉ። በዚ ምክንያት ንመሓዳሪ ኣውራጃ ቁርተት ኣብ መሓዳሪ ወረዳ ተሰናይን ኣዛዚ ፖሊስ ናይቲ ወረዳን ዝኣኸሉ። ኣብ ገርሰት ረኺቦም ከዓ ብዛዕባ ናይ ሽፍትነት ናይ ምምላስ መደብ ብዝምልከት ዝስማዕ ዘረባታት ተመያይጦም። እንተኾነ ሓምድ ነቲ ኣባህላ ብምንፃግ መንግስቲ ክኣስሮ ይደሊ ከም ዘሎ ተዛሪቡ። ኣብቲ ርክብ ኣብ መሓዳሪ ኣውራጃ ምስኡ ናብ ኣስመራ ክኸይድ ምስ ሓተቶ ኣብ ማሕረስ ተፀሚዱ ከም ዘሎ ብምሕባር ባዕሉ ክመፆ ምዃኑ ቃላተወሉ። ይኹን እምበር ኣብ ክንዲ ቃሉ ዝኽብር ነቲ መንግስቲ ዘፍቀደሉ 4 ብረት ሒዙ ናይ ሽፍትነት ስራሕ ንምክያድ ናብቶም ባዕሉ ዘቆሞም ጉጅለ ሸፋቱ ተፀምቢሩ። ሓመድ ብዘይካዚ ናብ ጉርጉጂ ከይዱ ነበርቲ ናይቲ ዓዲ ኣኼባ ብምክያድ ንሕና ሸፋቱ ዘይኮናስ ነቲ ብወፃእተኛታት ተጎቢጡ ዘሎ መሬትናን ባንዴራናን ንምምላስ እንቃለስ ዘለና ሰራዊት ሓርነት ኢና ኢልዎም። ህዝቢ ንዘረብኡ ኣሚኖም ከም መርኣያ ሓጎሶም ላም ሓሪዶም ሉ። ሓመድ ሓቅነት ናይቲ ዝበሎ ንምርግጋፅ ኣብቲ ዓዲ ንዝነበረ ኣውፋሪ ሲኒየር ሲልቪዮ ኣቪሳኒ ፀዊዑ ኣብ ውሽጢ 15 መዓልትታት ሕርሽኡ ገዲፉ ክኸይድ ኣዚዝዎ። ኣብዝ ሓለፈ 8 ኣዋርሕ መብዛሕትኹም ናይቲ ንሓመድን ሰዓብቱን ምድንጋር ተኣምንዎ ነርኩም። ብዙሕ ግዜ ናይ ሸፋቱ ምንቅስቓስ ንፖሊስ ካብ ምሕባር ተቆጢብኩም ኢኹም። ከምቲ ኣብ ካልእ ቦታታት ዝተረኣየ ንሸፋቱ ተዋግእዎም ኣይንብለኩምን ኢና። ኩልኹም ከም እትፈልጥዎም ፓርላማ ኤርትራ ዘፅደቆ ንፀጥታዊ ጉዳይ ዝምልከት ኣዋጅ ቁፅሪ 1-55 ኣሎ። ብመሰረት እዚ ኣዋጅ እዚ ከዓ ፖሊስ ንዝኾነ ብቐጥታዊ ጉዳይ ዝጥርጠር ሰብ ን6 ዋርሕ ክኣስሮ ስልጣን ኣለዎ። ኣብዝሓለፈ 8 ዋርሕ እዚ ኣዋጅ እዚ ኣብቶም ስድራ ቤት ሸፋቱ ጥራይ ተወሲኑ ነይሩ። ካብ ሕጅን ድሓር ግን ዝኾነ ሰብ ብዛዕባ ምንቅስቓስ ሸፋቱ ሓበሬታ ምስ ዝሓብእ ወይ ሓገስ ምስ ዘየበርክት ብመሰረት እዚ ኣዋጅ እዚ ን6 ዋርሕ ክእሰር ምዃኑ ክገልፀልኩምን እጠንቅቀኩምን ኣለኹ። ብተወሳኺ መንግስቲ ንኣሽቶ ዓድታት ኣብ ሓንቲ ዓበይ ዓዲ ክጥርንፈን ወሲኑ ኣሎ። ፀጥታዊ ርግኣት ክሳብ ዝረጋገፅ ከዓ ብመሰረት ኣዋጅ ቁፅሪ 1-55 ክንሰርሕ ኢና ይብል ሜጀር
ጎይትኦም ገብረዝጊ ዘቕረበሎም ኣብ ናይ ህዝቢ ኣኼባ እዚ ሃፀይ ሃይለ ስላሴ ነቲ ኣብ መንጎ ኤርትራን ኢትዮጵያን ብሕቡራት ሃገራት ዝተወሰነ ፌደሬሽን ኣፍሪሱ ንኤርትራ ኣካል ግዝኣቱ ክገብራ ኣብ ዝቀራረበሉ ዝነበረ እዋን ምፍራስ ፌደሬሽን ብድልት ህዝቢ ኤርትራ ከም እተፈፀመ ንምምሳል ዕግርግር ኣብ ዘይብሉ ርጉእ ፖለቲካዊ ሃዋህብ ክፍፀመሉ ይደሊ ነበረ እንተኾነ ግን ህዝቢ ኤርትራ ቅሒሩ ከም ዘሎ ኣይተኸወሎን ፌደሬሽን ቅድሚ ምፍራሱ ሓሙሽተ ኣዋርሕ ማለት ብ27 ሰነ 1962 ኣብ ኣስመራ ኣዳራሽ ሰራሕትነታት መንግስቲ ላዕለዎት ሰበስልጣን መንግስቲ ኤርትራን መኮንናት ኣመሓደርቲ ደያኑ ሓለፍቲ ቀቢላታት ኣመሓደርቲ ኣውራጃታት ዓበይቲ ዓዲ መራሕቲ ሃይማኖትን ካልኦትን ኣብ ዝተረኽብሉ ኣኼባታት ስግኣቱ በዚ ዝስዕብ ቃና ኣቕሪብዎ ሃይለ ስላሴ ማለት እዩ ኤርትራ ምስ ኣዲኣ ኢትዮጵያ ካብ እትፅምበር ፅርግያታታ ማዕርፎ ነፈርታን ወደባታን ንምምሕያሽ ኣብያተ ትምህርቲ ትካላት ጥዕና ሆስፒታላት ኣሃዱታት ሕክምና ኣብያተ ፀሎት መስጊድን ኣብያተ ክርስትያንን ንምህናፅ ብዙሕ ወፃኢታት ገይርና ነዚ ኩሉ ንምህናፅ ከዓ ኣብዝሓለፈ 10 ዓመታት 74,819,817 ብር ኢትዮጵያ ውፅኢና ብዘይካዚ እውን ደርቅን ኣንበጣን ምስ ኣጋጠመ ከም ዝሓገዝናኩም ካብ ግብሪ ነፃ ከምዝገደፍናኩም ፅቡቕ ገይርኩም ትፈልጡ ኢኹም ከምኡ ውን ሓረስቶት ንምሕጋዝ ካልእ ወፃኢታት ተገይሩ እዩ ንሕና ነዚ ምእንቲ ኤርትራ ኢልና ዝገበርናዮ ብዙሕ ወፃኢታት ምጥቃስና ነቲ ኤርትራ ኣቓልቦ ኣይተዋሃባን ዝብል ሓሶት ገደብ ንምግባር እዩ ህዝቢ ኤርትራ ናፅነቱ ብግብሪ ዝተቓለሰ ህዝቢ እዩ ጸላኢ ንኢትዮጵያ ኣብ ዝወረረሉ ግዜ ብዙሓት ኤርትራውያን ካብ ጣልያን ሃዲሞም ኣብ ጎኖም ኮይኖም ን7ተ ዓመታት ማለት ካብ 1935 ክሳብ 41 ምስ ጀጋኑ ኢትዮጵያውያን ኣሕዋቶም ኣንጻር ፀላኢ እናተዋግኡ ኢትዮጵያውነቶም ኣመስኪሮም እዮም ኤርትራ ናብ ኣዲኣ ኢትዮጵያ ክትምላስ ዝተካየደ ፃዕሪ እውን ኢትዮጵያውነት ናይ ኤርትራ ኣብ ቅድሚ ውድብ ሕቡራት ሃገራ ብምንፅብራቅ ዓብ ተራ ተፃዊቶም እዮም እዚ ዘኽርዕ ተግባር ሕጂ እውን ኣብ ውሽጢ ህዝቢ ኤርትራ ከም ዘሎ ኣኣምን እየ እንተኾነ ግን ኣዝዮም ብቕፅሪ ውሕዳት ዝኾኑ ዕሱባት ናይ ደገ ልኡኻትን ኣብ ውሽጥና ኣለዉ እቲ ኩነታት ካብ ሎሚ ፅባሕ ክማ ሓየሽ እናበልና ዓቕሊ ጌርና ክንፅበ ፀኒሕና እቲ ዝሕዝን ንስርቅን ዝምታን ናይዞም ኣሻበርቲ ገለ ወፃእተኛታት ፖለቲካዊ መልክዕ ክህቡ ይፍትኑ ምህላዎም እዩ ብድሕር እዚ ሃይለ ስላሴ ቅድሚኡ ተራእብ ዘይፈልጥ መዓርግን ንሻንን ናይ ክብሪ ስያመታትን ይዓዲሉ ሽዑቡ ኣብ ጋዜጣ ዘመን ዝወፀ ዜና ከም ዘመልከቶ ኣብቲ ኣኼባ 13 ሰባት ደጃዝማች 19 ፊተውራሪ 19 ቀኛዝማች 62 ግራዝማች 3 ናይ ዳግማይ ምኒልክ ኣዛዚ 13 ናይ ኢትዮጵያ ክብሪ ክኹብ ኣዛዚ 9 ናይ ዳግማይ ምኒልክ ናይ መኮንን ደረጃ 33 ናይ ኢትዮጵያ ናይ ክብሪ ክኹብ ናይ መኮንን ደረጃ 67 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ ፈረሰኛ ደረጃ 08 ናይ ሃይለ ስላሴ ብሩር መዳልያ ብድምር 246 ሲቪልን ወተሃደራውን ሓለፍቲ ሽመት ተዓዲሎም ድሕሪ እቲ ሃፀይ ሃይለ ስላሴ በስመራ ዘካየዶ ኣኼባን ዝዓደሎ ሽመትን ወኪል ወይ ከዓ እንደራሲ ሃፀይ ሃይለ ስላሴ ኣብ ኤርትራ ኣብይ ኣበበን መራሕ መንግስቲ ኤርትራ ስፍሓ ወልደ ሚካኤልን ነቲ ፈደረሽን ናይ ምፍራስን ሕብረት ምስ ኢትዮጵያ ዕላማ ደገፍ ህዝቢ ንምርካብ ናብ ምዕራባዊ ከባቢታት ብፍላይ ኣብ ቁርደት ከረን ኣብ ዓበት ናቕፋ ባሮንቱ ሃይኮታ ተሰነይን ሰብደራትን ሰፊሕ ዑደት ኣካይዱ ነቐሉ እንደራሲ ሃፀይ ሃይለ ስላሴ ኣብ ኤርትራ ልትናንት ጀነራል ኣበይ ኣበበ ድሕሪ 2 ሰሙን ካብቲ ንጉስ ሃይለ ስላሴ ኣብ ኣስመራ ዘካየደ ኣኼባ ብ12 ሓምለ 1962 ብዛዕባ ምፅምባር ኤርትራ ናብ ኢትዮጵያ ፖለቲካዊ ጎስጓስ ንምክያድ ኣብ ቁርደት ብዙሓት ሰበስልጣን መንግስትን ኤርትራን ኢትዮጵያን ዝተሳተፍዎ ብዙሕ ህዝቢ ዝተረኽብሉ ኣኼባ ኣካየደ ኣብዚ ኣኼባ እዚ ተጋደልቲ ሓንቲ ዝተፈንጀረት ካልኣይቲ ከዓ ከይተፈንጀረት ዝተረፈት 2 ናይ ኢድ ቦምባ ተኮሱ ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊት ጋዜጣ ዘመን ከኣምኑ ተገዲዶም ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊ ጋዜጣ ዘመን ከኣምኑ ተገዲዶም
ጋዜጣ ዘመና ምን 14 ሐምለ 62 ሕታማ ሚኒስተር ፍትሕን ሕግን ዑመር መሐመድ ሐሰኖ ሼክ ሳልሕ መሐመድ ኣሰይድ ሙስጠፋን ዝርከቡ ኣርባዕተ ሰባት ከም ዝሞቱ ካብ ሰበ ስልጣን መንግስቲ ድማ ሌተናንት ጀነራል ኣብይ ኣበበ ደጃዝማች ሓምድ ፈረጅ ኣቦ ወንበር ባይተ ኤርትራ ብላታ ቁምላቸው በለጠ ተሓጋጋዝን ደራሴ መላእከ ሰላም ዲሜጥሮስ ምክትል ኣቦ ወንበር ባይተ ኤርትራ ተወልደ ብርሃን ገብረ መድህን ዳይረክተር ምምሕዳር ሓፈሻዊ መራከቢታት በላይ ገብረ ዝጊ ኣብ ማሕደረ ኣውረጃ ቆደት ኣለማዮ ኪዳኑ ሓላፊ ክፍሊ ፕረስ ኣብ ቤት ፅሕፈት እንደራሴ ኣጠይብ ዓብደላ ፍሉይ ፀሓፊ ኣቦ ወንበር ባይተ ኤርትራ ዝርከቦም 31 ሰባት ከም ዝቆሰሉ ጋዜጣ ዘመን ኣብ ናይ 14 ሓምለ ሕታማ ኣስፊራቶ ይርከብ። ብ14 ሕዳር 62 ዓ.ም መንግስቲ ኢትዮጵያ ነቲ ውድብ ሕቡራት ሃገራት ዝወሰኖ ፌደሬሽን ብኢደዋኑኑ ኣፍሪሱ ኤርትራ ናብ ኢትዮጵያ ከም ፅምበር ኣብ ዝኣወጀሉ ግዜ እምበኣር ኣብ ትሕቲ ከምዚ ዝኣመሰለ ከቢድ ተቃውሞን ወጥርን እዩ ዝነበረ። ድሕሪ ምፍራስ ፌደሬሽን ውሳኔ ሕብረትን ቀዳማይ ዝተወስደ ስጉምቲ ነታ ወግዓዊት ልሳን መንግስቲ ኤርትራ ዝነበረት ጋዜጣ ዘመን ስማ ምልዋጥ ነበረ። ነዚ ብዝምልከት ታ ጋዜጣ ድሕሪ 2 ሰሙን ድሓንኩን ጋዜጣ ዘመን ኣብ ትሕቲ ዝብል ኣርእስቲ ኣብ ዘውፅኦ ኣንቀፅ ከምዚ ክትብል ኣፍለጠት። ኣብ ውሽጢ ፍቕርን ሕውነትን ዝመልኦ ኩነታትን 10 ዓመታት ዝነኣድ ኣገልግሎት ድሕሪ ምሃባ ጋዜጣ ዘመን 10 ዓመታት በዘሕታ መዝብቂዕ ኣሎ። ኣብ ዝመፅእ ሰሉስ 27/11/2062 ከዓ ብሓደ ህዝቢ ዝተፈትወን ክቡርን ሕብረት ዝብል ሓድሽ ስም ሒዛ ክትወፅእ ምዃና ንኣንበብታ ነፍልጥ ክብሉ እዚ ፅሑፍ እዚ ዘርጊሖም። እዚ ታሪክ እዚ ኣብ ግዜ ሓደ መስከረም ዝነበረ ታሪካት ኣብ ጋዜጣ ሓደስ ኤርትራ ኣሎ ኣብኡ ነንብቦ።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብዚ ደምዲምና ኣለና። ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ።